0: ሰነ ዘይሬ ኩሎ ከልብነ ጻድ ከዊኖ መሃሪ ከዊኖ ሩቅማት ከዊኖ ወብዛ ምረት ከዊኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆበ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን ይሴባይታ ኮ ስሙ ለእግዚአብሔር
1: ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወ

0: ሰላም
1: ሰላም
0: ዮሐን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ዮሐን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ዮሐን መካን